በሰማዮች ላይ ያለ ተለይቶ መስካን ክብርስ መንግስተን ምን ፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱን ፈቃድህም እንዴት ደረግ ይሆን በሰማይም ወተን ተነስተን ከዳይን እንድንኖር እስካና ምግብ ሆኖን ዛሬም በንድር በስጋ ሕይወት ሳለን ምግባችንን በየዕለቱ አውቀ ስጠን ይቅር በለን የበደልንህም ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንል ይቅር በገሃነም በክፉ ሁሉ ማት አትጣለን አድነን እንጂ ከሞት ይችን መንግስት የማያገኛት እልፈት

እርሱ ሁሉንም የጠፋልሽ የነፍሴ ስጋ መርገም ብሩክ ነው። የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው። ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከስጋይ ስጋ ቢነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ። በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን

ጌታችን በሰማያት ላይ ያለህ ተለይቶ መስካን ክብር ስምህ መንግስትህን የምንፈልጋት ካጥንቱ በልጅነት ድምጣት ሰጠና ቤቱን ፈቃድህም እንዴት ደረግ ይሆን በሰማይም ሙተን ተነስተን ከዳይን እንድንኖር ስካና ምግብ ሆኖን ዛሬም በምድር በስጋ ሕይወት ሳለን ምግባችንን በየዕለቱ አውቀ ስጠን ይቅር በለን የበደልንህም ቢኖር ወንድማችን

ወይ ድንገል እንዳለሽ ቅዱስ ገብርኤል ሰላም ሰላም ለኪ እንዳርሶልንም የጠፋልሽ የነፍሴ ስጋ መርገም ብሩክ ነው የማህፀንሽ ፍሬም እንደ ቀድሞ ብሩክ አምላክ ነው ዛሬም እግዚአብሔር ወልድ በመጣ ጊዜ ለካሳ እንበለ ዘር እንደ ንብና እንዳሳ ከነፍስሽ ነፍስ ከስጋይ ስጋ ቢነሳ ደስ ያለሽ ወይ ጸጋን አግኝተሽ ከጌታ ደስ ይበልሽ በማቀርብልሽ ሰላምታ ለምኝልን ሳትሰለች ጧት ማታ ውድ ልጅሽ እንዲያደርግልን ይቅርታ ይቅር ብሎ ኃጢአታችንን ሁሉን እንዲያድነን